0: 토릴 화호 냥냥 킹을 바라한다 높시지 두심을 발라 새두디 그릇된 소가 가디 말리다 둘이 날로 온 새도다 아리 낳은 둘이 저글래리지 불읍스를리 귀셔고 텔벨링이 텔레브이 자 텔벨링이 텔레브지 베인위숫 후호 이젠 안돌 엘탄 산호지베나 복다이진 우시오 내근 다 우울은 달다 성호니 우드러웠단 앞서라가 대지 으드그지 발호회임 덜단 으뜨허는 몽안된 낯설지 두름이게 귀셔봐 바라바케인 위수도 문문 그지 우지베틀 양황호기 앞선돌 앞슬리주 뜨북뜨딘 위인 후르몽안다나바시 낯설라 바인 남이긴 늙은 옷들을 뒤지 바라가제 오르바스타 세두드나 우르푸야암단 헤르가 우르모토 푸시 바른아든단 아시제
1: 선속치도 사이타나르타 바이수 호르친 өвлөн үлдээсэн жархал цовлын шастер гэх хуурийн үлгэрийг сонсголоо үнэ цалгамжийг мархашин
2: Бээжингийн цагаар 21 цаг.
1: Дуу бол дуртал
3: тийм болог юм хайрын ундраа юм.
1: Дуу бол хүслийн цагаан шоу хай юм. Дурслыг мөнхрөх суврэг юм аа. Дуу бол сэтгэлийг дулаадан зүрхийг жаргаадаг эгшлэн юм. Дуу бол дэлхийг зөөлөн хорвоо гуйраадаг хайраа.
2: Дууны зингүн шууд нэвтрүүлэг.